ሙእሚና ኩ ከምጋዋ ሓል ፊርህኑንጌ ቴሬምቪየስ ንወታ አንህኑንጌ ቴሬምቪየስ ሶሊሕ አመለ ኮፊ ሚሃ ደናሽ ፋሂ ሀመከሸወሩ እሚህከር ረንገሉ ባጀቪሪ ዲሩልመ ቲመን ረስከላንጌ ድባ ሁሺመ አዲ ሀመከሸወሩ ኤውርን አመልኮን ኡሉን እሜ ሄው ጎትገ ደርመይን ኤውርን ቲመን ረስከላንጌ ጀዛ ድባ ሁሺመ